0: lingua tamil dell'India.
1: ለማርቆ ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ሁን እግዚአብሔር ካንቺ ጋር ነው ከሴቶች ሁሉ የተባረክሽ ነሽ ወድሽም ፍሬ ኢየሱስ የተባረከ ነው
2: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አዴስ ነሎራ ደላ ኖስታ ማወርቴ አሜን
1: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ሁን እግዚአብሔር ካንቺ ጋር ነው ከሴቶች ሁሉ የተባረክሽ ነሽ ወድሽም ፍሬ ኢየሱስ የተባረከ ነው
2: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አዴስ ነሎራ ደላ ኖስታ ማወርቴ አሜን
1: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ሁን እግዚአብሔር ካንቺ ጋር ነው ከሴቶች ሁሉ የተባረክሽ ነሽ ወድሽም ፍሬ ኢየሱስ የተባረከ ነው
2: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አዴስ ነሎራ ደላ ኖስታ ማወርቴ አሜን
1: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ሁን እግዚአብሔር ካንቺ ጋር ነው ከሴቶች ሁሉ የተባረክሽ ነሽ ወድሽም ፍሬ ኢየሱስ የተባረከ ነው
2: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አዴስ ነሎራ ደላ ኖስታ ማወርቴ አሜን
1: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ሁን እግዚአብሔር ካንቺ ጋር ነው ከሴቶች ሁሉ የተባረክሽ ነሽ ወድሽም ፍሬ ኢየሱስ የተባረከ ነው
2: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አዴስ ነሎራ ደላ ኖስታ ማወርቴ አሜን
1: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ሁን እግዚአብሔር ካንቺ ጋር ነው ከሴቶች ሁሉ የተባረክሽ ነሽ ወድሽም ፍሬ ኢየሱስ የተባረከ ነው
2: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አዴስ ነሎራ ደላ ኖስታ ማወርቴ አሜን
1: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ሁን እግዚአብሔር ካንቺ ጋር ነው ከሴቶች ሁሉ የተባረክሽ ነሽ ወድሽም ፍሬ ኢየሱስ የተባረከ ነው
2: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አዴስ ነሎራ ደላ ኖስታ ማወርቴ አሜን
1: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ሁን እግዚአብሔር ካንቺ ጋር ነው ከሴቶች ሁሉ የተባረክሽ ነሽ ወድሽም ፍሬ ኢየሱስ የተባረከ ነው
2: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አዴስ ነሎራ ደላ ኖስታ ማወርቴ አሜን
1: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ሁን እግዚአብሔር ካንቺ ጋር ነው ከሴቶች ሁሉ የተባረክሽ ነሽ ወድሽም ፍሬ ኢየሱስ የተባረከ ነው
2: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አዴስ ነሎራ ደላ ኖስታ ማወርቴ አሜን
1: ጸጋን የሞላሽ ማርያም ሆይ ሰላም ላንቺ ሁን እግዚአብሔር ካንቺ ጋር ነው ከሴቶች ሁሉ የተባረክሽ ነሽ ወድሽም ፍሬ ኢየሱስ የተባረከ ነው
2: ሳንታ ማርያ ማድ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አዴስ ነሎራ ደላ ኖስታ ማወርቴ አሜን ግሎሪ